0: Today, we honor this magnificent daughter of Africa. Ethiopia is not just a country, it is Africa's crown. Born through blood, brilliance, and unshakable pride. It's one of the oldest nations in the world.
1: Yih, ye tsakai radio no. Ye tsakai radio? Bahagar is Switzerland? Zurich of Lager? Zurich Katama? በ97.5 መካከለኛ ሞገድ በለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በወር ሁለት ጊዜ በአማርኛ ቋንቋ የሚያቀርበው መሰናዶ አሁን ጀመረ። አዘጋጇ እኔ ስርጉተ ስላሴ ሰብለ ህይወት የጸጋዬ ራዲዮና የከበው ልሳን ወርቅ ሚዲያ ዋና አዘጋጅ።

እሳተ እንሆን ወይ አበባ በሕቅ ንቅስን ባባ ባከነች ልጅነታችን የቃተትን ስናነባ። ስነ ግጥም ወይም ቅኔ የስነ ጽሑፍ የስነ ጥበባት ሁሉ የፈጠራ ሁሉ የደም ጠብታ ነው ይላሉ አበው። ፈራን ፍቅር ፈራን፣ የነፍስን አንደበት ዘጋን፣ ህብረት ፈራን ፍቅር ፈራን፣ ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ህብረት ፈራን ፍቅር ነሳን ሰላም

እንግዲህ ወላጆቼ በተፈጠሩበት ዘመን የነበረ የቆየ ስለ ሀገር ትዝታ ፍቅር የሚገልጽ ዜማ ነበረ። ሆድ ያባባል፣ ሆድ ያሸብራል፣ አገር ያስናፍቃለኝ። እሱን ነበር ያቀረብኩተኝ። የቆየ ነው፣ በጣም በጣም የቆየ። ለማንኛውም ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በመተላለፍ ላይ የሚገኘው የጸጋዬ ድምፅ ራዲዮ ነው። ጸጋዬ ድምፅ ራዲዮ ፕሮግራም በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት የዕለቱን መሰናዶ አሟልቶ የእናንተን ጆሮ የጠበቀ ነው። አዘጋጇ እኔ ስርጉተ ስላሴ ሰብለ ሕይወት፣ የከበቡሽ ልሳን ወርቅና የጸጋዬ ራዲዮ ዋና አዘጋጅ። በዕለቱ ስለ እናትነትና ክፉ ሀሳብ እንጂ ክፉ ሰው የለም የሚል ክፍል 16ን አቅርባል። በየመሃሉ ትዝታ ባንቺ ሆዬ ባምባሰል የተቀነባበረ ኢትዮጵያዊ ሙዚቃንም በየፕሮግራሙ አዋህጄ አቅርባል። አብራችሁኝ ተሆኑ ዘንድ በተለመደው ኢትዮጵያዊ ትህትና እጠይቃችኋለሁ። አመሰግናችኋለሁ።

ጎንደር የተለየች በዓት ናት። ከሁለት መቶ ዓመት በላይ የኢትዮጵያ ማዕከላዊ ከተማ ርዕሰ መዲና የነበረች ናት። የአፍሪካ የመጀመሪያው የነገስታት ፓላስ ያለውን ጎንደር ነው። ጎንደር ከምድር በላይ ብቻ ሳይሆን ከምድር በታችም ብዙ ታሪክ ያላት በዓት ናት። ስለዛ እቴ ዜማ ነበር። ከዚህ ቀጥሎ እናታዊነት ታላቁ የህላዊነት ህቅታ፣ እናታዊነት ኖታዊ አንከር፣ እናታዊነት የትውልድ ዩራዊ ብራ በሚል ያዘጋጀሁትን እንሆ አቀርባለሁ። እናትነት የርህርህና የደግነት የፍቅር የኃላፊነት እና የተጠያቂነትን ጠንቅቆ የመወጣት እዮራዊ አቅምን፣ ክህሎትን፣ ብቃትን፣ ልቅናን በልዕልና የሚያመሳክር የሚያነብ የሚተረጉምና የሚያመሳጥር ፍጹም የሆነ ጸጋ ነው። እናት መጠሪያ ናት። እናት እውነት ናት። እናትነትን በትክክል ሊገልጹ የማይችሉ ቃላት፣ ሀረጋት፣ ስንኛት፣ ቅንያት ሁሉ ሊገልጿት አለመቻላቸው ሁልጊዜ ይገርመኛል፣ ይደንቀኛል። የሰው ልጅ መቻልን የሰጠው በቻለው ልክ ስለመሆኑ የሚያመሳጥርልንም እናትን በሚስጥሩ ልክ ሊሸከም የሚችል አቅም የፊደል ገበታ አለመኖሩ ነው። ታዋቂው የራሽያ ጸሐፊ ፑሽኪን ማስተርፒሱ እናት የሚለው መጽሐፉን እንዲሆን ያደረገው በሱ ልክ ለመግለጽ አቻ ከዛ በፊት ያልነበረ መሆኑ ይመስለኛል። ያም ሆኖ ከዛም በፊት ይሁን ከዛም በኋላ መጽሐፍት፣ ፊልሞች፣ ተውኔቶች በዓለም በእናት ዙሪያ ተሰርተዋል። ጥያቄው የእናትነትን እናታዊ ዮራዊ ጸጋ መተርጎም ችሏል ወይ ነው ቁም ነገሩ። እውነት ለመናገር እኔ ድሮ ዜማዎች፣ መጽሐፍት ስለ እናት የገለጿት ይመስለኝ ነበር። የበሞቴ ልዕልቴን፣ የእሽታ ንግስቴን፣ የናፍቆት እመቤቴን፣ እብዬ ሆዴን፣ ከበውሽ ልሳን ወርቅ እሞሀይ ከበውሽን በስጋ ካጣሁ በኋላ ግን እናት ተመስጥራ የምትገኝበት ቀመር መኖራችን ትንፋሹን ህቅታውን አስቀጣይ ሌላ ተጨማሪ ሚስጥር ሆኖ ነው ያገኘሁት። እትብታዊ ፍልስፍናዬ ለአራት ዓመታት ራሴን የሞገጥኩበት ጉዳይ እናት እና ስደት በእናት ህልውና ብቻ የታነጸ ነው። እናት ጋራ መራራ ስንብት ሲሆን ሁሉ ነገር ቀጥ ይላል፣ ጣ ይመጣል፣ ዳ ያሸንፋል፣ ውበት ይሸበሸባል፣ ራስ ይጠፋል፣ ዙሪያ ገባው ፈተና ይሆናል። ከዚህ አንጻር አገርንም ተመረምሯት ዘንድ ይገባል። ዛሬ አገር አለን፣ ዛሬ ባለ አገር ነን። ዛሬ ተቀበልናትም አልተቀበልናትም ተሰደድንም እዛ ምኖርን እትብት ናት። ስንሰደድ የመጀመሪያው ጥያቄ ዜግነትህ ማን ነው? ዜግነትሽ ማን ነው? ከወዴት ነሽ? ጥያቄ አለ። ያ መልስ ካላገኘ የስደተኛ ሂደቱ ፕሮሰሱ አይጀምርም። ተሰደን ባለንበትም ሀገር ችግር ቢገጥም ዙሮ መግቢያ የእናት ጓዳ ነው። ቢያንስ ለመንፈሳችን አገር አለኝ ማለቱ ዓለም ምግብ ነው። ሁልጊዜ ማነሳት የራዲዮ ጋዜጠኛ ኩርድሽ ባልደረባ የነበረችና ምን ያህል ትንአፈር ህቅታ ስለመሆኑ ሁልጊዜ እማርባት ነበር። የፍላስፊት የሳይንቲስቷ ባለይሉኝታ ማርዳዋ የኢትዮጵያ ልጅ መሆን በአፍሪካ በጠይም እንቋ ዓለም ያለው መሀባ እኛ ብናውቅበትም ይሁን ባናውቅበት መለያችን ነው። ካጣነው ግን አይደለም ከቀደምቶቹ ተርታ በቅርብ ከተፈጠሩት ከነደቡብ ሱዳንም ጋር መለካካት አይቻልም። ለሁላችንም እናታዊ ሀገር ቅርባችን እንጂ ሩቃችን ልትሆን አይገባም። የልጅነት በህረ አመክንዮ ፈቃድ ሰጪም ነሽም ባለመብት የለም።
የዜግነት እርቦና ሲሶ ስለሌለው ሁላችንም በዜግነት እኩል ነን። የሆነ ሆኖ በእናት በስጋ መለየት እሬታዊ አብሻዊነቱ ምን ይሆን? መጽናናት ስለምን ይርቃል? የመኖር ተስፋ ስለምን ይኮበልላል? የምኞት ኔት ለምን ይበጣጠሳል? ስለ ማግስት ማሰብን ለምን ይጨንቀዋል? ባዶነት ለምን ይኮናል? የተጀማመሩ የግል ፕሮጀክቶች ስለምን ይቆማሉ? እናት የህቅታ ዊዝደም እናትና ብዕሩም ይሁን ብራና እናትን አይገልጻትም፣ ገልጿትም አያውቅም። እናቱን ያጣ በየትኛውም እድሜ የሚገኝ ሰብ ሙሉ አይደለም። ለምን የሚለውን ሙሉ 4 ዓመት በመደበኛ ተመራምር የደረስኩበት እውነተኛ ሚስጥር፣ ጽንሰት ላይ አንድ ትብት ይኖራል ከእናት ጋር። ስንፈጠር ያ ሀዲድ ለጊዜያዊነት ይቆረጥና ወደ የግል ተፈጥሯችን ኑሯችን ይመጣል። ከዛ እድል ካለን አብረን እንኖራለን። እድል ሲሸሽ እድል ሲሸበሸብ አንዳችን በስጋ እንለያያለን። ይህ ማለት በስጋ የተለየው ትብት አፈር ውስጥ ይቀበራል፣ በህይወት የቀጠለው ቆሞ ይሄዳል። በሁለቱ መሀል ስበት ይኖራል ህልው የሆነ። ስለሆነም ልጅ ቀድሞ በስጋ ሲለይ እናት የማትችለው የገዘፈ ፈተና ይገጥማታል። እናትም በስጋ ቀድማ ከተለየች ልጅ የተለየ ሀዘን ጊዜ ይገጥመዋል። መኖር ያንሰዋል፣ ተስፋ ይደክመዋል፣ ራዕይ ይጎሳቆላል። እናት የማንነት መጠሪያ መሆኗ ይታወቃል። ስለሆነም እናቱን ያጣ ልጅ ልጁን ያጣች እናት አዲስ ማንነት ይኖራታል፣ ይኖራቸዋል። እብዬ ሆዴ እናቴ ወንድሜ ኃይልዬን አፋበት ግንባር ሲቀማል በአባቷ መማልቀስ ከዕለተ መራራ ስንብቷ ድረስ ሀራሜ ነው ሀራሜ ነው ኃይልዬ ሙት ካለች የውሳኔዋ መዋቅ መቋጫ ነው። በሌላ በኩል በህይወት ያለሁት እኔ ጭምተኛውን አባይን አጥቼ እምሳሳለትን ጀግናዬን ኃይልዬ ወንድሜን አጥቼ ከእጄ ላይ ያለፈውን ህፃን እንዳልክዬን አጥቼ የተጽናናሁበት እውነት ይገርመኛል። አላውቅም በቤተሰብ በጓደኞቼ ተከብቤ አገሬ ስለነበርኩ ሊሆን ይችላል ያን ጊዜ ተጽናናሁኝ። የሽታ ውዴን እናቴን አጥቼ ግን ጽናቴ ጥንካሬ ሁለገብ ትጋቴ ተፈተነ። ይህ ማለት የመኖራችን ሴል እናቻ መሆን ሳይሆን እናት አልባ ህይወት ዳገት እና ደጽ መሆኑን ተረዳሁ። እውነት ብነግራችሁ ይህ እዮራዊ ምስጢር ቢገለጥልኝ ኑሮ ስደት ምርጫዬ በፍጹም አይሆንም ነበር። ልጆች ሆይ አቅምን አስችላችሁ እናት ጋር ያላችሁ ግንኙነት ትንፋሻዊ፣ ሌላው እናታዊነትን አበክሮ ሴትን መውለድን ማዋለድን የተሰጠው ቢሆንም በማናቸውም ጊዜ በሚፈጠሩ የታሪክ ገጠመኞች ተባዕታት የተሰጣቸው ርህርህናን ገቢራዊ ለማድረግ አቅም ካላቸው ርህርህናን ገቢራዊ ለማድረግ አቅም ካላቸው ልጆችን በጉድፈቻ ልጆችን በማር ልጅነት የሚቀበሉ የሚያሳድጉ የበጎ አድራጎት ተቋማት ለምሳሌ ክብርት ልዕልት አበበች ጎበናን የመሳሰሉ ደጋጎችም ልጆች እናታቸውን ወይም ሁለቱንም ወላጆቻቸውን ሲያጡ የእናትነት ድርሻቸውን ያለ አቅማቸውን ተጠቅመው ተረክበው በማይቻል ሁኔታ በቁማቸው ሰማዕትነትን የሚቀበሉ ማናቸውም ሰብዕና ያላቸው ዜጎች ሊከበሩ ሊፈቀሩ ሊመሰገኑ ይገባል ባይ ነኝ። ኃላፊነት የሚወስዱ ትልቅ ወንድም፣ ትልቅ እህት፣ አጎት፣ አክስት፣ ቤተሰብ፣ ጎረቤት፣ ቤተዘመድ ሊሆን ይችላል። ያንን የእናትነት ኃላፊነት በመቀበል ልጆችን ሲረከቡ አጽናኝነታቸው፣ አይዞ ባይነታቸው፣ ሰብአዊነታቸው፣ ተፈጥሯዊነታቸው ሊከበር ሊደነቅ እውቅና ሊሰጠው ይገባል የሚል እምነት አለኝ። ቀጥሎ ንዑስ ርዕሱ ላሂ ይላል። ታላቅ ወንድም ይሁን ታላቅ እህትም የእናት ላሂ ካላቸው ክብር ሊሰጣቸው ይገባል። ቀደም ብዬ የሰጠሁትን የሚያጠናክር ነው። ስለ እናትነት የሚጻፉ
ስለ እናትነት የሚነገሩ ስለ እናትነት እውቅና የሚሰጡ ጉዳዮች ሁሉ ከላይ ዘረዘርኳቸውን አሟልተው የድርሻቸውን ለሚወጡ አንቶች በሁሉም ሚዛንን በኩል ሊታዩ ይገባል ባይ ነኝ። የእናትና የአባት እናቶች በጎንደርኛ አማርኛ እሜታ የሚባሉት፣ በመሀል ሀገር አያት የሚባሉት እነሱ እንዲያውም የተለየ እና ያላቸው የሚታ ልጅ መሆን ቀልጦ ቀብጦ ማደግም አለበት። እናት ግዴታዋን ለመወጣት እክል ሲገጥማት ወይንም በስጋ ስትለይ ያኔ እሷን የከበረ ሞገሳዊ ኃላፊነትን ፈቅደው የተቀበሉ የትውልድ ጀግኖች ሊከበሩ ሊደነቁ ይገባል። በዚህ ዙሪያ ዓለማችን ምንና ምን እንደሆኑ በማስተዋል ሊታይ ይገባል። እኛም እንደ ግል አጽናኝነት ሁሉም የማይከውነው ግን ከኢዮር ለሁላችንም በእኩልነት ለሰው ልጅ የተሰጠ ጸጋ ነው። የተከፋን የተቸገረን አለፍ ያለ የለበሰን የኔ ቢጤን እድል የሳሳበትን ባስተውሎት ባርጎ አስጠግቶ ማጽናናት እንደዚህ ዓለም አቀፍ እውቅና በሚሰጣቸው ቀናት የእናቶች ቀን በወግ ሊከወኑ ይገባቸዋል ብዬ አስባለሁ። ይህም ለአንድ ቀን ሳይሆን በተከታታይና በትጋት ሊከወን ይገባ እቅፍ ኑሮ ስርስ ነው። ቀን የሻቸውን ምንዱባንን እቅፍ ውስጥ አስገብቶ ለጥቂት ደቂቃ እቅፋዊ ሙቀት መለገስ ለፈጻሚው ቀላል፣ ለተቀባዩ ግን ተስፋ አዳሽ ፈዋሽ እርምጃ ነው። ጤና ነው፣ ሰላም ነው፣ ፍቅር ነው፣ የመንፈስ ምግብ ነው። ለእኔ እቅፍ አድርገው ሙቀትን እየመገቡ አይዟችሁን ያጸኑ ብፁዓን የጤና ሐኪም ናቸው ብዬ አስባለሁ። ትንሽ ረዘም ያለ የወግ ገበታ ስለሆነ እረፍት እናድርግ በታላቁ አርቲስት በዛወርቅ የማነሽ ይሉኛል የማን ልበላቸው የሚል ነው።

አንዳንድ ደጋጎች እንባን በመዳፋቸው ማበስ ብቻ ሳይሆን እንባቸውን በእጃቸው የሚቀበሉ ሕይወት ያላቸው ሰዎች እግዚአብሔር አምላክ ይሰጣቸዋል። እኔ በእናቴ ሐዘን ያየሁት እንደዛ ነው። አንዲት ቅድስት ሴት ይህን አድርገውልኝ አለኝ ሳይሰለች ሁልጊዜ። ይህን የቆዳ ቀለምን፣ ዘውግን፣ ሰፈርን አይመለከትም። ይህ ገጠመኝም የተፈቀደላቸው ጥብቆ ከሆነው ጠባብ አስተሳሰብ መስክ በፍጹም ሁኔታ በቅጽበት የወጡ ነቋጨው። ስለ እናታዊነት ጥልቅነት ጊዜ ይሰጠው፣ ቢያንስ የቃላት ጦር ለማሐፀን ከመላክ እንቆጠብ። አንጎልማ ድንቢጥም አላት፣ ከድንቢጥ የተለየ ነው ህሊናዊነታችን ነውና፣ ህሊናዊነቱን ራስ ገዝነቱን በህግ ይመራ ዘንድ ሁሌ ማሐፀን ተገበርልኝ። እሳቤ ጋርም ቁጭ ብሎ ተወያይቶ መወሰን ይገባል። መቼስ እናትነትን ማክበር ማለት ከዚህ ሚስጥር ስለሚቀዳል። ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ በመተላለፍ ላይ የሚገኘው የጸጋዬ ራዲዮ ነው። የጸጋዬ ራዲዮ ፕሮግራሙን የጀመረው በእናትነታዊነት ሲሆን የሚቀጥለው መሰናዶ ደግሞ ክፉ ሀሳብ እንጂ ክፉ ሰው የለም የሚል ይሆናል። አብረን እንሆን። አመሰግናችኋለሁ።

ክፍል 17 በክፍል 16 ስከውን እኛን ራሳችን አርመን ሕይወታችን በራሱ ሐዋርያ ይሆን ዘንድ ብንፈቅድ ይቻላልን እናስችለዋለን ነበር የሚል ሐሳቡ። ክፉ ሐሳብ ሁልጊዜ አደጋ ተሸካሚ ነው። መልካም ሐሳብ ግን የመፍትሄ አቅጣጫ ቀያሽ መሐንዲስ ነው። ክፉ ሐሳብ ግራ አጋቢ ነው። መልካም ሐሳብ ግን ቀናነትን መራቂ ነው። ክፉ ሐሳብ ሲያስቡት ሲፈጽሙት አደጋ ላይ የሚጥል ነው። መልካም ሐሳብ ግን ሲያስቡትም ሲፈጽሙትም የከበደን አቅ ላይ የውስጥን ሰላም የሚያረጋጋ ፍቱን ነው።

ክፉ ሐሳብ ከህሊና ሽሽት የማንነቱ መግለጫ ነው። ክፉ ሐሳብ ከህሊና ሽሽት የማንነቱ መገለጫ ነው። መልካም ሐሳብ ደግሞ በህሊና ችሎት ቀያሽነት የሚተዳደር ማንነት ያለው ፍጽምና ነው። ፍጽምና ኃይለ ቃል ነው። ሰው ሆኖ ፍጽምና ከየት ይገኛል ትሉኝ ይሆናል። የሰው ልጅ አላልኩም። መልካም ሐሳብና ቤተሰቦቹ፣ መልካም ሐሳብና የልጅ ልጆቹ፣ መልካም ሐሳብና ቤተሰቦቹ ማለቴ ነው። የመልካም ሐሳብ ማንነት መግለጫው ፍጽምና፣ መሰጠት፣ መጽደቅ፣ መባረክ፣ መመረቅ ነው። ስለ የሰው ልጅ ካነሳው አንድ ነገር ላንሳላችሁ። የሰው ልጅ አጋጣሚ አስገድዶት ግድፈት ቢፈጽም ሰዋዊ ነው፣ የሰው ልጅ ማሽን አይደለምና። በዚች ውስብስብ ዓለም ውስጥ እየኖረ የሰው ልጅ መግደፉ ሰውኛነቱን ቢያብራራ እንጂ ሰው መሆኑን የሚጻረር አይሆንም። የሚያስፈልገው ተመሳሳይ ስህተት ለማረም መትጋትን ይጠይቃል እንጂ ግድፈት ተፈጥሯዊ ነው። በሌላ በኩል ሌላ ስህተት አይጠብቀውም ማለት አይደለም። አዲስ ግድፈትም በሂደት ውስጥ ሊፈጸም ይችላል። ይህም ሰዋዊ ነው፣ ግን አቅሎ ሊሆን አይገባም። ግድፈቱም ድግግሞሹም ሊኖሩበት አይገባም ነው ቻሌንጁ። የሆነ ሆኖ መኖርን የሚከብደው የክፉ ሐሳብ ቤተኝነት ሲሆን፣ መኖር የሚቀለው ደግሞ የመልካም ሐሳብ ተገዥነት ሲኖር ነው። የዚህ ፔጅ ዓላማም ግሎባሊ የቀጣዩ ትውልድ የመኖር ተስፋን አግልሎ የመጠበቅ ግዴታ የማንም ሳይሆን የዚህ ትውልድ ታዳሚዎች መሆናችንን ለማጠየቅ ነው። እኔ የተፈጠርኩበት ጥሬም በዚህ መስክ መትጋት ነው። አንድ እምነት አለኝ። ይህ እምነቴ መጽሐፌ ላይ ጽፌዋለሁ። የትኛውም መጽሐፌ ላይ እንደሆን ግን አላስታውሰውም። ምን ብዬ ነው የጻፍኩት? አንደኛ፣ እያንዳንዱ ልጅ ሲወለድ ጥሪ ይዞ ይወለዳል። ሁለተኛ፣ እያንዳንዱ ልጅ ሲወለድ መክሊት ይዞ ይወለዳል። ሶስተኛ፣ እያንዳንዱ ልጅ ሲወለድ ፖስተኛ ሆኖ ነው። እርሶ ሶስቱም ላይ ወይስ? ክፍል 17 አጭር ናት፣ ቆራጣ ግን ይጥማል፣ ይጣፍጣል።

በኢትዮጵያ በቲም የተሰራ ነው። ስለ እናትነት ነው። ስለ እናታዊነት ሰፊ ሀተታ አቅርቤ ነበር። ከዛ ጋር እያያዛል። የአገር ካስማ ነው የሚለው እናትነትን ሴትነትንም አክሎ፣ እናትነት የሚገኘው ከሴትነት ስለሆነ አመሰግነዋለሁ ቲሙን። የሆነ ነው እናትነት ምግባረ ሰናይነት ነው። እናትነት የምስራችነት ነው። እናትነት ተስፋማነት ነው። እናትነት እርቅ ነው። እናትነት ምሕረት ነው። እናትነት ሰላማዊነት ነው። እናትነት ስምምነት ነው። እናትነት ውህድነት ነው። እናትነት ማንነት ነው። እናትነት የፊደል ገበታነት ነው። እናትነት የማህበራዊ ኑሮ መስራችነት ነው። እናትነት ኃላፊነትና ተጠያቂነት ተጣጥመው የሚገኙበት የተፈጥሮ ምስጢራዊነት ነው። እናትነት ህይወታዊነት ነው። እናትነት ህላዊነት ነው። እናትነት እርህርህና ነው። እናትነት አጽናኝነት ነው። እናትነት ፍቅራዊነት ነው። በእውነት እኔ እንዲያውም የፍቅር ማሊያ ዓለም ልብ ነው ይላሉ። እኔ ግን የፍቅር ማሊያ እናት ትሁን ባይ ነኝ። እውነተኛው የፍቅር ተፈጥሮ ከነ ግርማው ከነ ሞገሱ ሳይቀባባው ፌክ ሳይሆን በተፈጥሮ ልክ የምታገኙት ከእናት ነው። ስለዚህ እንደኔ ሁናችሁ የምታስቡ ወገኖች በዚህ ላይ ንቅናቄ ብናደርግ ደስ ይለኛለኝ። በእውነቱ የፍቅር ምልክት እናት ነው መሆን ያለባት። እናት ናት የፍቅር ምልክት። በእርግጥም ፍቅርን ልትገልጽ የምትችለው እናት ብቻ ናት። እናትነት ምን ቃል ይገልጸዋል? የተሰጠው የጸደቀ ሰማዕትነትም ነው እናት። ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ ሲተላለፍ የነበረው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነበር። የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ ሲያስተላልፍ የነበረው መሰናዶ በዚሁ ተጠናቋል። ፕሮግራሙን አዘጋጅቼ ያቀረብኩላችሁን የስርጉተ ስላሴ ሰብለ ሕይወት የከበቡት ልሳን ወርቅና የጸጋዬ ራዲዮ ዋና አዘጋጅ ነበርኩኝ። በሚቀጥለው 15 ቀን እስክንገናኝ ድረስ እግዚአብሔር አምላክ ቅድስት ሀገር ኢትዮጵያን፣ ቅድስት ሀገር ስዊዘርላንድን፣ እናንተም ቤተጸጋዮችን ቤተሰባችሁን ጨምሮ ትጉሃን የራዲዮ ሎራ አዘጋጆች፣ አመራሩን፣ የራዲዮ ሎራ ቤተኞችን፣ ማህበርተኞችን በሙሉ እግዚአብሔር አምላክ ይጠብቅልኝ። አሜን። በተለየ ስልትና በተለየ ደፋር ሜሎዲ ጥበቡን የሚያቀርበውን የታዋቂውን አርቲስት የዳኘ ዋለን እንደ ማጠቃለያ፣ እንደ መደምደሚያ፣ እንደ መቋጫ አቀርባለሁኝ። ቸር አስበን ቸር እንሁን፣ ቀና አስበን ቀና እንሁን። በአክብሮት የምሰናበታችሁን የስርጉተ ስላሴ ሰብለ ሕይወት ነበርኩኝ። ደህና ሁኑልኝ። በሰላም ያገናኘን። አሜን።